አድማጮቻችን እንኳን ለሳምንቱ ቅዳሜ አደረሳችሁ ይያልኩኝ። ከዚህ ከሽክሽክታ ሬዲዮ ጣቢያ ዘጋጅና አቅራቢ ወርቁ አያሌው ነኝ። የዛሬው ፕሮግራም አሁን ጀመረ። የዛሬው ፕሮግራም ከሰባት ጀምሮ እስከ 9 ሰዓት from 7 to 9 pm ድረስ በተለያዩ ዝግጅቶችን በቅደም ተከተል እናቀርባለን። አድማጮቻችን ሁልጊዜ እንደምታውቁት በዚህ በከተማችን ያሉትንም አንዳንድ ሁኔታዎችንም ወደ በኋላ ከ8 o'clock በኋላ እናሰማቻለን ኢንፎርሜሽኖችን ማለት ነው። በተለይ በዚህ አካባቢ በከተማችን የተዘጋጁ ዝግጅቶች ካሉ አንዳንድ ነገሮች ካሉ ያን በይፋ እናግራቸዋለን። በተረፈ እንግዲህ ካሁን ከ10 ሰዓት ጀምሮ እስከ 12 ሰዓት ያለውን ዝግጅት በቅደም ተከተል አስተዋውቃቸው። መጀመሪያ አንድ ሙዚቃ ካሰማው በኋላ በአገራችን ተጨባጭ ሁኔታ ላይ ራሴ ሆኖን ራሴን አስተያየት ትንሽ ደቂቃ ሐሳብ ሰጣለሁኝ። ከዛ ባሻገር ስፔሻል ልዩ ዝግጅት አለን። እሱም ደግሞ ወንድማችን በዚህ በኒው ዌስት ሚኒስትር በኩል በሚደረገው ካውንስሊንግ ምርጫ የሚቀበለው አቶ በረከት ባለፈው ጊዜ ከተጣ አሁንም ይወዳደራል። ኦክቶበር 17 ወይንም 7 ኦክቶበር ቢሊቭ ኢት ኦክቶበር 7 በዛን ጊዜ ምንደርስበትና በረከትን ሰፖርት ይቅርታ ኦክቶበር 17 2026 ኦክቶበር 17 2026 ምርጫ ስለሚካሄድ በኒው ዌስት ሚኒስተር ካውንስሊንግ ወገናችን ወንድማችንን በጥሩ ሁኔታ በቂ ነው ብለን ስለ መገመሰም ስለምናምንበትና ያለው ኤክስፒሪንስ ብዙ ስለሆነ በኮሚቴያችን ብዙ አስተዋጽኦ ስላለ በዛ ቀን ምርጫ የሚደረግበትን ባለፈው ቅዳሜ ማለትም ያለፈው ቅዳሜ ፕሮግራም አላካሄዱም ታውቃላችሁ። ዝግጅት ነበረ፣ ፈንድሬዚንግ ነበረ። በፈንድሬዚንግ በጣም ሰክሰስፉል የሆነ ፈንድሬዚንግ ነበር። እንዲሁ ሰዎች መጥተው ነበርና ባለ በተለይ ኒው ዌስት ሜየር ፒተር ጁሊያን ራጅዋን እንዲሁም ሌሎችም ተገኝተው ልዩ ዝግጅት አዘጋጅተው ነበር። ንግግር ነበረ። የሁለት ሰዓት ሙሉ ንግግር ሳይሆን ቆረጥ ቆረጥ አድርጌ አቀርብላችኋለሁ የእነሱ ንግግር የነሱን ሀሳብ። ያንን ልክ እዛ እንዳላችሁ ቁጠሩ። ለአንድ 20 ደቂቃ ለ25 ደቂቃ ታዳምጣላችሁ በዛ ላይ ያለውን ነገር። በተረፈ ኦክቶበር 17 በኒው ዌስት የምትኖሩ ኢትዮጵያኖች፣ አፍሪካንስ፣ ኤርትራንስ ሁላችሁም በረከትን ምረጡ። ምክንያቱም በረከት በጣም በጣም ለኮሚኒቲው ድጋፍ የሚሰጥ ነው። ስለዚህ የዛን ፕሮግራም ካንድ ከነስታይ በኋላ ካንድ ሙዚቃ በኋላ አሰማለሁ። እንዲሁ በየሳምንቱ አፍሪካ ማማ በሚል ፕሮግራም የተዘጋጀውን ለአንድ ለ15 ደቂቃ ካሰማ በኋላ በደሞ እንደገና በከተማችን አንዳንድ ዜናዎች ካሉ ወይንም ካሉ ያንን አሰማለሁ። ከዛ ባሻገር ምንድን ነው የመዝናኛ ፕሮግራም የተለያዩ ሙዚቃዎችን እምንሰማበት ነው። ሁልጊዜ information and entertainment ይባላል እዚህ ፕሮግራም። ሌላ ምንም የለም። ኢንፎርሜሽን ሰጣለን፣ ኢንተርቴን እናረጋለን። ከዛ ባሻገር ዜና እናነብም አላለ። ዜናም ከሆነ ወይ ኢንፎርሜሽን ካለ እምናምንበትን ነገሮች ካለ እናወጣለን። ብዙን ጊዜ በዩቲዩብ እና በሌላ አካባቢ ትንሽ አስቸጋሪ ነው፣ ግን የራስን ግምታዊ ይሄ በማስተላለፋቸው መናገራቸው የራስ ግምታዊ ብቻ ሳይሆን እማምን አንዳንድ ኢንፎርሜሽኖች ነው የሚሰማው ስለሆነ ያንን ሀሳብ ሰጣለሁ። እናንተም እንደምትጋሩኛል አድርጋለሁ። አድማጮቻችን ብዙዎች ጠይቆ የነበር ባለፈው የበረከት ፈንድሬዚንግ አደብ እንዴት ነው ሬዲዮን አቁመሃል ወይስ ምንድን ነው ብለው ነበረ። እና እሁድ እሁድ መሆን ቀርቶ ቅዳሜ ከሰባት እስከ ዘጠኝ አለሁኝ። ሁልጊዜ አይቋረጥም ሬዲዮ እንደምታውቁት ዝግጁ ነው። ስለዚህ ይህንን በማሰብ ሁላችሁም እንግዲህ ለዓለም ለማያውቁት አስተዋውቁ። ይሄ ገንዘብ ማግኘበት ሳይሆን ኢንፎርሜሽን። ሌላ ብዙን ጊዜ ጋብዘናል። አንዳንድ ኢንፎርሜሽኖች ካላችሁ ደውላችሁ እንደዚህ ዝግጅት አለን ይባላል ማድረግ ነው። ኮሚኒቲውን የሚጠቅም ከሆነና ወገኖችን ማጫርስ ከሆነ ወገኖች ላይ በስም ለምሳሌ በስም ጠርተን ብዙዎችን የሚናገር ኮምፕሌን የሚደረግ ከሆነ ይሄ በእኔ በኩል በራሴ አስተያየት ነው እና ይህንን አልፈቅድም። ይሄን ነው እንግዲህ። በተረፈ ሁላችሁም ሐሳባችሁን የመግለጽና የልባችሁን የመናገር መብቱ የተጠበቀ ነው። ግን ከዛ ፊት እስቲ አንድ ሙዚቃ ጀባ ልበላችሁና ወደ ራሴ አስተያየዳለሁ። ከዛም ደግሞ የበረከትን እንሰማለን፣ አፍሪካ ማማ እንሰማለን። የመዝናኛ ፕሮግራም ይቀጥላል። በመጀመሪያ እስቲ አንድ ሙዚቃ ጀባ ልበላችሁ እንሆ

አድማጮቻችን ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። አድማጮቻችን እንደምታውቁት በሀገራችን ያለው ሁኔታ ለጠቅላላ ለአድማጮቼ ብዙም ባልዘረዘር ሁላችሁም በሶሻል ሚዲያም በቤተሰብም በምንም ሁላችሁም ታውቁታላችሁ ተሰሙታላችሁ። ስንቶቻችሁ አንጀታችሁ አሯል እና ስንቶቻችሁ በኢትዮጵያ እንደዚህ መሆንና መፈታተንና በጣም አሰቃቂ ግፍ የሚገድልባት ሀገር በመሆና የኢትዮጵያ ህዝብ በጣም አስኗል። ኢትዮጵያ ህዝብ ስል ተክላላ ከሰሜን እስከ ምስራቅ ከምዕራብ እስከ ደቡብ ድረስ ያለ ኢትዮጵያ ህዝብ ኢትዮጵያዊ ነን ብለው ስለ ሰው የሚያስብ ኢትዮጵያዊ በርግጥም በኢትዮጵያዊ መሆን ቅን ደግ አዛኝ ሚረዳዳ አመት ባለና አብሮ የሚያሳልፍ ሰው ሲሞትበት በጋራ የሚቀብር ሰርግ ላይ የሚገኝ አይደለም እንዴ? ሙስሊሙ

ልጅቷን ማቁስለው እናትየዋ ወድቃ እናትየዋ ጋር ለሶስት ቀን ቁጭ ብላ የሰባት አመት የአምስት አመት ልጅቷን ነው በርሃብ ሞታ ሰዎች ነው ያነሷት። በርሃብ በቃ ምንም ደንዝዛ እናቷ ሬሳ ስር ለሶስት ቀን ላራት የሚያስለቅስ ለመሆኑ ኢትዮጵያዊነት ይሄ ነው? የፈለገውን በኢትዮጵያ ውስጥ እኔ ድሬዳዋ ተወልጄ ነው ያደኩት። ወደ አዲስ አበባ መጣለሁ፣ ወደ ጅማ ሄዳለሁ፣ ድሬዳዋ፣ ሐረር ከሁሉ ቤተሰብ በብሔረሰብ ጋር ነው። ሁሉም ሲርበ የሚያጎርስህ ስትታረዝ የሚሰጥህ አመት በዓል ሞሊድ ጥምቀት ሲሆን አብረን ሁላችን ምናሳልፍ ነው። የዘር የሃይማኖት ችግር የለብን፣ ሁሉም በፍቅር ምንይዝ ድሬዳዋ የታወቀ ነው። ነገር ሌላውም አካባቢ እንደዛ ነው። ነገር ግን አሁን ከዚህ አብይ መንግስት ከመጣ ወዲህ ይህ አይነት ግፍ በየተራው እናያለን። ቤተ መቅደስ ሲቃጠል አይታችኋል። አባቶች መሳሪያ የላቸው መስቀል የሚይዙትን በጥላቻ በሃይማኖት ልዩነት አስመስለው የሚጨፈጭፏቸውን ይህ ለእናንተ አልነግራችሁም። በተለይ በወለጋ እና በአርሲ በኩል የሚደረገው ግፍ አገዳደል ይሄ ነው ልንል አንችልም። ለመሆኑ እነኝን የሚያስተባብራቸው የሚጠቃቸው ማን ነው? በጣም ነው የሚገርመው። በሮሚያ ነጻ አውጪ ሲጠይቅ እኔ አይደለሁም የሚል ነው። የአብይ ታጣቂዎች ልክ እንደ ሮሚያ ነጻ አውጪ አስመስሎ በማድረግ ወይንም ፋኖን በማስመሰል የሚያደርጉ ግፍ፣ በአማራ ጠልነት ብቻ የሚያደርጉ ግፍ ይሄ ነው ልል አልችልም። ያ ደግሞ ምንድን ነው? ለስልጣን ፍራቻ ይወስዱብን አላለም ነው። እዛ ላይ እንዲወጣ ያደረገው የኢትዮጵያ ህዝብ ነው። ሁላችንም አለም ተስ ሁላችንም እናስታውስነን። እንኳን ወጣለን ሙሴ እየተባለ የሚጠራ ሰው ነበር እኮ። ዛሬ ግን ይሄ አይደለም። በኢትዮጵያ ውስጥ ያለው ጭካኔ፣ ግፍ፣ የሰው ልጅ አንድ ሞተ ሁለት ሞተ ምንም የሚያሳዝነን ነገር የለም። አሁን ስታዩት ደንድኗል ኢትዮጵያ ህዝብ። ዛሬ ግን በየቦታው አብይ ከኦሮሚያ ክልል ከሌላም ክልል እየሰበሰበ በአማራው ክልል የሚያደርገው ጦርነት መሳሪያ መሸከም የማይችሉ ለጊዜው እንዳው በወሬ ብቻ እንዳው ወደ ውስጥ ገብተው ጥይት ሲተኮስ መግቢያ ማጫ የሚያጡ ህጻናቶችን የምናየው ነው ፎቶ እያስጨረሰ የራሱን ህይወት ለመጠበቅ ወይም ራሱን ስልጣን የሚጠብቅ መንግስት ነው። አብይ በፍጹም በፍጹም በፍጹም በፍጹም የሰው እንትን የለውም። ፍጹም ርህራ የሌለው ያ ከእንግዲህ ወዲህ እንዳይሆንም ብሎ የሚያለቅስ የምታለቅሰዋን እናትን ባይጠረገ ሰውን ዛሬ በጩቤና እንቧን የሚጎረጉር አይኗን የሚጎረጉር ሰው ሆኖ ነው ያየሁት። በሀገራችን ሰላም ነው። ኢትዮጵያ ህዝብ ባለችው ተካፍሎ እንደዛም ሆኖ ምንም ሆኖ የመኖር ሰላም የሚፈልግ ህዝብ ነው። ጠዋት ተነስቶ ወደ መስጊድና ቤተ ክርስቲያን የሚሄድ ጸልዮ የሚመጣ በአመት በዓል የሚገናኝ ጎረቤት ንጥራ የሚል ህዝብ ነው። ዛሬ ግን ከዛ ውጭ አውጥተውታል። ዛሬ ቤቱ ፈራርሶ የትን ቦታ እየወደቀ አባወራ የነበረው የትላንትና ለማኙ ያረገ በጣም በጣም አጸያፊ ድርጊቶች የሚደረጉበት ነው። በተለይ አብይ ከጥላቻው የተነሳ በትግራይ ያለውን ጦርነት ሁላችን እናውቃለን አይደለም እንዴ? በትግራይ ያለውን ጦርነት እንዴት እንደተነሳ አሁን እያወቅን ነው። ሚስጥሩ እየገባን ያለ ነው። ለምን ጦርነት እንደተነሳ ለምንስ ከዛ ተሸንፎ እንደወጣ ሁሉ እናውቃለን አይደለም እንዴ? አሁን ታሪኩን ይሄ ነው ብላችሁ ሁላችሁ የምታውቁት ምንም አለ። ነገር ግን ፐርፐዝሊ ጦርነት ተነስቶ በዛ በኩል ኃይል ስላለ እነኛን ደምስሶ የራሱን ስልጣን ፍራቻ እዛ ብቻ ነው ኃይል ያለው። በዛን ጊዜ በትግራይ አካባቢ ነበር በኤርትራ ቦርደር ላይ ያሉት መሳሪያዎች ጦሮች ያንን ለማድረግ ነው። እና በዛም የመከላከል በሚል ብዙ ነገር ብዙ ሰዎች ንጹሃን እህት ወንድሞቻችን ወታደርን ብለው ሊሰሩ የወዲት ይሞተዋል። እንዲሁም ሌሎቹም በብዛት ሲቪሉ ሳይቀር ብዙ አርጎ ወደ 1 ሚሊዮን በላይ ህዝብ አልቋል። ለዛ ግን ምን ውጤት አመጣ ተመልከቱ። በአሁን ሰዓት ያ እንዲደገም በትግራይ አካባቢ ያለውን በድሮን የገዛ ሰውን የገዛ ወገኑን በድሮን ምታት መንግስት ስለተቃወመ ነው እንደሚገላው ለአብይ መንግስት እንዴ? እኛ እነሱ ከኢትዮጵያዊ ናቸው። ከተቃወመ ተቃውሞ መውረድ አለበት አይደለም እንዴ? ግን የራሱን ጥይት ከታክሲ ከፍሎን ገበሬውን እዚያ ያለው ይሄ ውጭ ያለውን በራሱ ጥይት በድሮን መደብደብ በጣም አጸያፊ ነው። በአሁን ሰዓት የሚደረገው እናውቃለን። እና በአሁን ሰዓት በትግራይና

ፌደራሉ መንግስት ያለው ውጥረት ከባድ እንደሆነ ሁላችን እናቃለን። ጦርነቱ ይነሳ ነው መነሳት የለበትም ቢቀር ጥሩ ነው። ግን አብይ ለዚህ ዝግጁ አይደለም። አብይ ጦርነት ይፈልጋል። በዛው ክላለው እንዳልፈውን አሁንም እንደጀመረው በአማራው ክልልማ ሱሩን አስፈታለው ያለው ጦር እንኳን ሊያስፈታ በአሁን ሰዓት በእውነት ነው ማለትው የመከላከያል የመዋጋት መቀጠል አቅም የለው። ከዚህ ብቻ ሳይሆን አቅም ምንም በምንም አይነት በድሮን አለ በቦምባ አለ በሰው አለ በገንዘብ አለ ፋኖን ከፋፈለ ምን አለ ነገር ግን ምንም ቢሆን ምንም እየተጠናከረ የመጣና አሁን በቅርቡ በሰሞኑ ሁለት ቀን በፊት ከተማችን ያዘ ነው። ያቢ ጦር ወደ መጨረሻው ገደማ የመጨረሻው ህልውና መውጣት ብቻ ሳይሆን ተደምሶ መጣው ፈልጎው ይጎትት ያውጣ አለዛም ደግሞ ተደምሶ የሚወጣበት ደረጃ ነው ያለው። ዛሬ አስፈታለው ለገባው ራሱ እየፈታ እየወጣ ነው። እና የግድ ሰው እየታፈሰ እስቲ በኦሮሚያ ክልል አብዛኛውን ምስኪኖች እየታፈሱ ወደ ጦር ግንባር ልጆቻቸውን አራሹን ምንም ይያር ያደረገ ነው። እና የአብይ የመጨረሻው ግፍ ይሄ ብቻ ለም ብዙ ነገሮችን ሌላው እንደምታቆት ከሚዲያ ጠፍቶ ነበር። አብይ ከታቃላችሁ ከዚህ ፊት ሰርጀሪ የተደረገ ጠፍቶ የነበረውን አሁን ግን ያው ታሟል እየተባለ ይወራል። ነገር ደግሞ አንደኛው ደግሞ ሚዲያ አረ አለ የሚሉ ወጥቶ የሚታይ ነው። እንግዲህ ቪዲዮ ብዙ ኤዲት ማድረግ ይቻላል እና ታሟል የሚባል ነገር አለ። ይማረ ነው አን ጭራሽ አላለም። ነገር ግን አብይ የኢትዮጵያ ህዝብ በሙሉ እንደማይደግፈው ማወቅ አለበት። በአሁን ሰዓት የመከላከያር ነጁላ ሚሏቸው ሰዎች ወታደሩን እየገመሱ ዝም ሚሎን እየተቀበ ሴኩሪቲ ያሉ እየገደሉ ወታደሩን ኮዛ ይረሽናሉ። ብዙ ወታደሮች ትንሽ ጠፋ ብሎ ወይንም ወደ ሽንት ቤት ሄዶ ትንሽ ቆይቶ ከመጣ መንገድ ላይ ፖሊስ ሊጠፋ ይጀት መግደል በዚህ ሌሎችን እያስፈራሩ ነው ያለው። እና በሀገራችን ያለው የእውነት መለመከላከያው እንኳን ከማ ጋር ነው ግን የሚዋጋው? መከላከያው ከማ ጋር ነው? መከላከያ ማን ነው? ያብይን ወንበር ለማስጠበቅ ካልሆነ ድረስ በሀገራችን ሽፍቶች ምናምን እያለ ምክንያት የሚፈጥረው ያብይን ለምን እንጂ ወንድ ከሆነ ለምን ወደ ሱዳኖች ወደዛ አካባቢ ያሉትን ድንበሮች ጥሰው የገቡትን ሄደው እዛዩ ለምን አይዋጉም? የኢትዮጵያ ህዝብ ከጎኑ ነበር። ታስታውሳላችሁ? ከጎኑ የሆነ ወታደር ይከበራል አለ እንዴ? ዛሬ ግን ወታደርን ከምንም የሚቆጥረው የለም። ይህን መከላከያው ራሱ ወታደሩ ማወቅ አለበት። በአሁን ሰዓት ከሞቱት በላይ በብዛት የተማረኩት ናቸው። አሁንም የሚያዋጣው መከላከያ ሂድ ከምትዋጋ በግድ ከሆነ ከኋላ ስለሚገል እጅን እየሰጠህ ነፍስን ማደን ብቻ ነው። ስለዚህ የፋኖ ኃይል ከምንም ጊዜ የበለጠ ራሱን በመከላከል ድሮ በጎሪላ ነበር አሁን ፊት ለፊት እየገጠመ አፈር እያበላው ነው። የራሱን መሳሪያ በራሱ መሳሪያ እየተጠቀመ እያደረገው ነው። ስለዚህ አማራው ለህልውና ብሎ ነው። ግን በአማራ ስም የሚነግዱ እዛ ውስጥ ያሉት መሪዎች በፍራቻም ሆነ በምን ብዙ ነገሮችን ላብ እያገዙ ነው። የምክክር ኮሚቴውን እንግዲህ ታላችሁ ጉባኤውን ሁኔታ ሁላችሁ የምታውቁት ነው። የተስማሙበት ያለ ያልተስማሙበት ደግሞ በአዲስ አበባ ላይ ነው። ወደደም ጠላም አዲስ አበባ የፌዴራሉ ዋና መቀመጫ ራሷን ችላ የምትሄድ ከተማ ነች እንጂ የማንም አይደለችም። ፍንፍኔቱን ምን ይበሉ ብይበሉ ግን የራሱ የኦሮሞስ ይሄን በዚህ እንደሚያምን ነው። የፌዴራሉን ሌላው ክልሉን ይዞ ይኖር ክልልም ቢኖር ክልል የሚባለው ነገር ወደፊት ቢጠፋ ደስ ይለኛል። ክፍለ ሀገር በቃ ሁሉም ኢትዮጵያዊ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ምን ሳይባል አብሮ ተፈቃቅሮ የሚኖር ነው። ነገር ግን ይህን የሚያደርጉት ጥቂት ሰዎች በአጭር ጊዜ ሀብታም የሆኑ በአማራው በኩል ያሉ ሌቦች እንዳሉላችን እናውቃለን። ስለ ደጉ አቶ ደጉ ዶክተር ደጉ በአሁን ሰዓት ፓርኪንግ ላይ ሲሰሩ ይታያሉ። አንዳንድ ሰዎች ተመልከቱ፣ ያኔ ባለስልጣን ነበር፣ ሚኒስትር ነበረ፣ አሁን እንዲሆነ ቢፈልግ ኖሮ ጥሩ ቦታ ያለው እንደፈለገው ማድረግ እንደነኛ እንደሌቦቹ አብሮ መኖር ይችል ነበር።
ለዛም ደሞ ራሱን ለመቻል ወንድነት ጀግንነት ነው ሰርተው ነው በካናዳ በአሜሪካ የምናቀው ነው ያንን እኮ ቋንቋም ስለሚችል ነው ያገኘው ሌሎች እኮ ለምነው ማያገኙት አለ ስራ አይደለም እንዴ እና በውስጥ ቢኖረው ኖሮ ሌባ ቢሆን ኖሮ ቢዘርፍ ኖሮ ዛሬ ዛታውት ምን ሀል ለወገኑ ለኢትዮጵያ ለአማራው የከፈለ መሆኑን ልንገነዝ ይችላል ሁላችንም ዛሬ እንደዛ ሰርቀው ይወጡ እንኳን ሊሉ ከጣገን አልከውሉ ቦታ አሉ ቃል አሜሪካን ካናዳም አሉ ዛሬ ተንደላቆ ሚኖሩ በሰው ቢዝነስ አስከፍቶ ሚኖሩ ራሳቸውን አንደላቆ ልጆቻቸውን የሚያስተምሩ ናቸው ደጉን እኔ በጣም ነው ማከብሩ እኔ ሚሴት ያለው ለምን እንደዛም ሆኖ የሰው እጅ ላለማየት ይላለመውደቅ ባለው አቅም ሰርቶ መስራቱና መብላቱን ያሳየ ጀግና ነው ፒሪድ ነገር ግን ሰዎች ባለ ስልጣን ነበር ዛሬ እንትና አለ አው ያቢ አቢ ምን ነበር ደጉ በነበረበት ጊዜ ጥሩ ነራ የት ነበር አቢ ንገሩኝ እስቲ አይደለም እንዴ አም የት ወድቆ ነበር በሮሚያ ክልል ምን ተወድቆ ይላል እድሜ ለማን ነው ቦታ ላይ የሰጠው የኦሮሚያ ክልል አላፊ ነበሩት ዶክተር ለማ መቅርሳ ስኑኩ እነኚ ናቸው እነኛ አሁን ወጥተው የሚናገሩ ናቸው እዚህ ያደረሱት አይደለም እንዴ ዛሬ ግን ደም እየመጠጠ ሰውን እየገደለ ሁላችንም ዘመድ ሞቶብናል ባቢ ሁላችንም በጥይት ተመቷል ተገሏል ይሄ ሀቅ ነው ሀቅ ነው ሀቅ ነው ሌላው ጆሮቹን ድፈኑ ይሄን ማሰሙ ካለ ዶራቹን ዘፍናቸው ቁጭ በሉ መደግፉ ደግፉ መብታችሁ ነው ያቆ አንልቃው ምን ግን በኔ በኩል ያለውን አስተያየት ሁሉ ግዜ ተነፍሳለሁ ሌላው ቀርቶ የወታደር ሆስፒታል መታቁት ኮን ደብረ ዘይት ወታደሮች በጦርነትም ሆነ በምን ደብረ ዘይት ሆስፒታል አለ ትልቁ ሆስፒታል ተሽጧል ተሽጦ ቃቸውን አውጥቶ ከዛ ወደ አንድ ቦታ በማይረባ ቦታ በቆርቆሮ የተከለለ ቦታ እስከሚሰራ ተብሎ ይወጡ ናቸው ያ ሳይገርም አሁን ደግሞ ኢቴክ የሚባል ሆስፒታል አለ በደብረ ዘይት በጥሩ ያን ለህንድ ሸጠው ተመልከቱ ወታደርኩ እየቆሰለ የሚመጣበት ቦታ የበለጠ ቦታ ሆስፒታል አርጎታ ልብ ልክ እንዳ እነተኛ ለወታደሩም እንዳ የሚያስብ ከሆነ ወታደሮች ሲያዙ በርሃብ እንደሆኑ ቆሎም በልቶ ምን ተቸግረው እንደሚሄዱ ላችንም እናቀለ ፋኖ ጋር ሲደርሱ ያበላቸዋል ከራሳቸው ነጥረው አንተማ አንተ ኦሮሞና አንተ ትግሬና አንተ አማራ ነው ሁሉም በኩል ነው የሞተ ሞተ የቆሰለ እድለኛ ነው የተማረከ እድለኛ ነው እዛ በደንብ የሚችሉትን አለም ያደርጉት ይሄ 100% ቃልም ገባላችሁ ነው ይፋኖ ያማራውን ሁሉና ለመከላከል እንጂ ራሱ ስልጣን ይዞ ሌላውን ዘር በዘር እየቆጠረ ለመውጋት የተቋቋመ አይደለም ፒሪድ ስለዚህ ይሄ ምክክር ኮሚቴው አብይን ከፕራይም ሚኒስተር ፕሬዚዳንት ቀይሩኝ ብሎ የሚለማመጠው ውስጥ የሚሰራው አይሆንም ቢሆን እንኳን ልንገራችሁ ቢሆን እንዳው እንደ ቢሆን ይሄ ነገር የሚቆም አይደለም ወደፊት ሁሉ ነገር ይስተካከላል ሁሉም ኢትዮጵያዊ በጋራ ሆነው ችግራቸውን በጋራ ፈተው ተማራና አንተሩምሳም ኢትዮጵያዊነት ብሔር ብሔረሰቡ ተከብሮ ማንነቱ ተከብሮ ሁሉም በእኩልነት የሚኖራት ኢትዮጵያ እንድትሆን ሁላችንም ምኞት ነው ሁሉም አይደለም ደግሞ ሁሉም እዚህ ሀገር እንኳን መተን የራሳችን የኮሚኒቲ ሰላማዊ ሰልፍ ፓርቲ ሁሉ እናረጋለን እዛ ግን ከስንት የመጀመሪያው ኢትዮጵያ እንግዲህ በአፍሪካ ውስጥ እንግዲህ ልንገራችሁ እና አክሱም እነ ላሊበላ እነዚህ እነ ፋሲል ግንብ የሰሩ በዛን ሰዎች ትልቅ ዛሬ እንደዚህ መከፋፈል የለባቸው ጣሊያንን በጋራ ነው ማን ነው እስቲ በጋራ ያለው ነው በዚህ በኦሮሞም በአማራውም በወላይታውም በሌላ በኩል አንድ ላይ ሆኖ ነው ጣሊያንን አፈራ በጋራ ሁለት ጊዜም ሶስት ጊዜም ሁሌም የሚኖሩት እንደዛ ነው ፍጹም አልሰማንም ያችን ኢትዮጵያ ነው እኛ የምንፈልገው ዛሬ ስለዚህ በፋኖ ላይ የምታደርጉትን የጦርነት ዘመቻ አይሰራም እየጨመረ ነው የሚሄደው ፋኖ በመሳሪያም በፖለቲካም በብዙ ነገር እየጨመረ ስለሚሄዳ እባካችሁ አብይ እንዳው ብትለቁ ምን አለበት ቢለቀቅ ምን አለበት ስልጣን ስጡ
ካልቻለች ወይንም ሰላም ሁሉን እስቲ አረጋጉት ሰላም ይስጥ ሰላም ኢትዮጵያ ህዝብ አንተ ብትኖር ሰላም ከሰጠ ዙር ብሎ ማያየለም ግን ሁሉም ኢትዮጵያዊ ሁሉም ገብቶታል በአሁን ሰዓት እንደ አብ ያነሳስ ቢሆን በዘር ተጨፋፍጫ ነበር ግን ነገር ግን አይሆንም ስለዚህ አርማጮቻችን እኔ በዚህ ልዋጥ ምክንያቱም ሌላውን ሁሉ ተሰማላችሁ ብዙ የሚነገር ነገር አለ ነገር ግን ያንን ጥለን ራሳችንን በጋራ ሆነን እኛ ኢትዮጵያኖች በዘር በሃይማኖት ሳንከፋፈል በጋራ ሆነን የምንኖርበትን መንገድ መቀየስ ጥሩ ነው ሌላው ሁሉም ለምሳሌ የትግራይ ማህበር አለ የጉራጌው አለ የኦሮሞ ማህበር አለ ተቋቁሟል በዚህ በካናዳ አሁን ደግሞ በዚህ የአማራው ማህበር በቫንኩቨር ተቋቁሟል በቫንኩቨር ተቋቁሞ እየተንቀሳቀሰ ነው ያለው እና የሚንቀሳቀሰው በእንደኛ አይነት ሰዎች ብቻ እንትልክ ሳይሆን እዚህ በግዝርሊ የመጡና እዚህ ተወለዱ ልጆች ቦታውን ያዙት ነው በጣም በሚገርም ሁኔታ በጣም በዲሲፕሊን በሚገርም ሁኔታ ስካይቶ ያ ነው በቅርቡ እንቅስቀሳው በይፋ ሁላችሁም መታየት ይሆናል በዚህ አጋጣሚ እንግዲህ እነሱም በዚህ ላይ በማህበሩ ላይ ተሳትፎ ያደረጉትን ልናመሰግናቸው ይገባል አሁን ካንድ ሙዚቃ በኋላ እና ከማስተዋቂያና ካንድ ሙዚቃ በኋላ ወደ በረከት ወንድማችን በረከት የነበረውን የቅዳሜ ሁለት ፈንድሬዚንግ አጠር ያለ ፕሮግራሙን ቀርጬ አስቀምጫለሁ በዩቲዩብ መግባት ይችላልላችሁ ወርቁ አያሌው ቀላል ነው በስሜ ገብታችሁ ዩቲዩብ ላይ የበረከትን ቮት ፎር በረከት የሚለውን ገብታችሁ ታያላችሁ ያንን አስተላልፋለሁ በመጀመሪያ ማስተዋቂያ በመጀመሪያ ሙዚቃ ከዛም በኋላ ማስተዋቂያችን አድርገን ወደ በረከት እንሄዳለን ከኔ ጋር ሆኖ ወርቁ አያሌው ነኝ ከዚህ ከዩቢሲ ነው ማስተላልፍላችሁ እናሆ

0: ሊንዳ ዶዜ በረከትን ሰፖርት ለማድረግ ከመፕሪጅ ድረስ ነው ከሁለት ልጆች ጋር መጣቸው። ሊንዳ ዶዜን በጣም ነው የነሱን ሙዚቃ ሙሉን ክሊፕ አቀርብላቸው ሰርቼ አቀርባለሁኝ። እንደገና ደግሞ ሌሎችንም እንደዚሁ በሙሉ ለሴክሽን ሌላ በዛ ባሻገር በእለቱ እንዲ ኦክሽን ነበረ። ያው መታቆት እንግዲህ ኦክሽን በጥሩ ሁኔታ ተካሂዷል። መጣጥ ተሽጧል። ብዙም እንኳን ባይሆን በጣም ደስ የሚል ነው በእውነቱ። እና ትልቅ ነገር ነው የዛ የተሰበሰባችሁት በሙሉ ትልቅ አክብሮት እንደሰጠነው በረከት ሁላችንም እዛ ተገኝተናል። በእንደዚህ አይነት ነገር ተሳስበን መስራት አለብን። ምክንያቱም ብዙዎችም የሌሎች ዜጎች ማለትም ከህንድም ከቻይናም ከየትም መጥተው ከፉጂም ብዙ ቦታ ይደርሰዋል። እና አንድ እንደዚህ ስናገኝ ሁላችን በ100% ምናልባት ሰዎች ሰውነንና ብዙ ነገር ሊነገጥመን ይችላል። ግን ዋናው ምንድን ነው? በጋራ መሆንን ሆነን ስንሆን እናሸንፋለን። ስለዚህ በረከትን ኦክቶበር 17 ነው። እስከዛው ድረስ በየሳምንቱ አንዳንድ ነገሮችን አቀርብላቸዋል። በተቻለ መጠን በረከትን ቃለ መጠይቅ አድርጋለሁ። ለምን እንደተነሳ ምንድን ነው የሚያከናውነው? ለኮሚኒቲስ ምን ሀል ይጠቅማል ይሄ ነገር? ኢየሱስ ካውንስለር መሆን ወይስ ምንድነው? ለመጪው ትውልድ አሪያ መንገድ መጥረግ ነው አይደለም እንዴ? ብዙዎች ወጣቶች ይሄን ነገር እንዲሳተፉ የምናደርግበት ነው። ይሄን ነገር ነው እና ፈንድሬዚንግ ነው እንግዲህ። በረከትን አናግሩት በተቻላችሁ መጠን። ወርቋ እያለምን ይዛለታ በዛ ተገኝቼ፣ ያው ሬዲዮ ፕሮግራም አልነበረም አላዘጋጀውም። እዛ ተገኝቼ የተቻለኝን ሁሉ ሰፖርት አድርገናል። እናንተም አድርጉ በማለት እናሳስባለን። ኦክቶበር 17 እንዳትጉ። ወርቋ እያለሁ ነኝ የጨርሻለሁኝ። በዛ ላይ ተዘጋጀውን አጭር ኦክሽኖች አሉ፣ ሌሎች ብዙዎች አሉ። ለሁለት ሰዓት እነኝን አጠራ አጠራ አድርጌ ነው። የሊንዳ ዶሴ ዘፈን ሙዚቃ ሙሉን አይደለም፣ በጣም ትንሽ ክልፕ ነው። ወደፊት አቀርበዋለሁ። ወርቋ እያለሁ ነኝ። ወደሚቀጥለው ፕሮግራም እንግዲህ አፍሪካ ማማ ካለን ጊዜ እናሰማለን። አሁን አንድ ኤት ከምናምን ሆኗል። ወደ ማስታወቂያ ልድና ወደዛው እንሄዳለው። እንሆ የዚህ ስቱዲዮ ማስታወቂያ።
1: Kailala Lelam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kailala Lelam aims to partner indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the downtown east side by sharing our story or providing single, monthly, or annual donations. Head over to our website, kailalalelam.ca, or Instagram at kailalalelum to learn more or donate.
2: Hey, UBC students. Juggling assignments, exams, work, and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help.

አድማጮቻችን አሁን የሚጀምረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: አድማጮቻችን ወርቆ አያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ አፍሪካ ማማ ሚለው ፕሮግራም በዚህ ያጠቃልናል። አሁን ወደ መዝናኛው ፕሮግራማችን እንሄዳለን። የተለያየ ሙዚቃዎችን እናሰማለን። ከኔ ጋር ሆኑ። በመጀመሪያ የዚህ ስቱዲዮ ማስታወቂያ እያስታወቅኩኝ ወደ መዝናኛ ፕሮግራማችን የተለያየ ሙዚቃዎችን የባህልንም ሆነ ዘመናዊን ጀባላችኋለሁ እስከ 9 ድረስ። ከኔ ጋር ሆኑ። ቴክስ ያደርጋችሁልኝም ጥሩ ነው። ወደ የሚቀጥለው ሳምንት ነው። ዛሬ በሰዓት መጣበብ የተነሳ ብዙ ልናጫወት አንችልም ብቻል እና ወደዛ እንሄዳለን። እነሆ በአሁን ሰዓት ወደ ማስታወቂያ ወስዳችሁና ወደ መዝናኛው ፕሮግራማችን እንሄዳለን።
1: Missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's RIDEON Bike Shop.

አድማጮቻችን ቀደም ብላችሁ የሰማችሁት የኦሮምኛ ዘፈን አሁን ወደ ኪሮስ አለሜ ሙዚቃ ጀምራችኋለሁ። አድማጮቻችን በሙዚቃዎች እንደምትደስቱ አሁን የመዝናኛ ፕሮግራም ነው። እስከ 9 ድረስ የተለያዩ ሙዚቃዎችን አቀርብላችኋለሁ። ቴክስ አረጋችሁልኝ ለሚቀጥለው ሳምንት ጀባላችኋለሁ። ወደ ኪሮስ አለም ወስዳችኋለሁ። እነሆ ሙዚቃ

አድማጮች አጫጭም ወርቋ ያያለው ነኝ ከዚህ ከCITR 101.9 FM ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ። እንግዲህ ወደ መጨረሻችን ደርሰናል። 9 ላይ ድረስ ነው የተለያዩ ሙዚቃዎችን በትቅደም ተከተል ያስተዋጋቸው በዚህ ሰናበታቸዋለሁ። ነገር ግን አንዳንድ ቴክሶች ደርሰውኛል ባለው በከተማችን አንዳንድ ነገሮች ላይ ብዙ ሐሳቦች ሰጣቸዋል እና መሰግናለን። ነገሩ ግን በጨበጣ የሚሆን ነገር የለም። ተቅላላ ሁኔታዎችን ከግራና ከቀኝ አሰምተን ወደፊት በተቅላላ በሁኔታው በደም ባርገን ያጣርተን ማቀርብ ሲሆን እስከዛው ድረስ ምርጫዬ ዝም ነው። ስለዚህ ሁላችሁም እንግዲህ በዚህ አንደርስታንድ እንደምታረጉ አቃለው። ፍቅር ሰላም አንድነት ይሁን ሁላችንም ወንድም እህት ሆነን ነን። ሌላው ደግሞ እንግዲህ ብዙን ጊዜ አንዳንድ ቦታዎች ላይ በማየው ጊዜ በእንትን በመስተዋት ቤት ውስጥ የኖረ ሰው ምን ይሆናል በድንጋይ ጫውት የሚባላልና ስለዚህ ሁላችንም በተግባር እናደርግበት ሁኔታ ይፈጠራል። ወርቁ አያሌው ነኝ በዚህ ሰናበታችኋለሁ። የተለያየ ሙዚቃን ጀበላችኋለሁ። የሚቀጥለው ሳምንት ሳተርዴይ ከሰብን እስከ ናይን ድረስ ስለማስተላልፍ ሁላችሁም ኑ። ሀሳብ ካላችሁም 604-600-4657 ቴክስ አርጉልኝ፣ ተሳተፉ። ያላችሁን አንዳንድ ጥሩ ነገር ለኮሚኒቲ ከሆነ ምንም ፖለቲካም ሃይማኖትም ዘርም አንመርጥም መታችሁ መሳተፍ ትችላላችሁ። ወርቁ አያሌው እነሆ ሙዚቃ